ስከላንግ አይተግ ዋህ የባ ሚሁና ኪያ ድባ የባ ሚሁንግ ሚድዋሃ በደልዋን ከምገ ኢንዛር ቁረባን ረሱሉን ተኬ የባ ሚሁንግ ጋተ ወዳ ኑገነዋ ህይ ኤውሬን ደነዋንት አለሜንግ አሚላ ነፍስተውግ መቻን አለሜን ህኪ ዲፊ ሙይ ዱንዬግ ዲሪሉን ኤውሬን ሄሉን ተሪኩርዊ አዲ ኤውሬን ካፊሩን ከምጋ ቪ ከማ ಎವರಿಂಗೆ ಅಮಿಲ್ಲ ನಫ್ಸ್ ತೌಗೆ ಮಚ್ಚ ಎವರಿಂಗ್ ಹೆಕಿ ದೀಫಿ.